ወነ ጋምባላይ ፈረስ ታድን በገነዘሽ ወድን ያዳንካት ሩታይትን አይተን ተረዳነው በቀይ በግራ ቆመን አለሙላለም ዘላለም